የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የነሐሴ 21 2018 ዓ.ም ምረት ለታዊ ስርጭታችን ነው። የዛሬውን የሐሙስ የነሐሴ 21 2018 ዓ.ም ምረት ለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የአምልኮ ሥርዓት እምነትን ወንድማማችነትንና ሰላምን ማጎልበት አለበት ማለታቸው መገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። ሊቀ ጳጳስ ሪቻርድ ፖል ጋላገር በሞስኮ ጉብኝታቸው የሩሲያና ዩክሬን ጦርነት እንዲያበቃ ማሳሰባቸው መገለጹን የሚያመለክት ዜና በክፍል ሁለት ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። የታንዛኒያ ገዳማውያት እህቶች በቴሌቪዥንና በማህበራዊ ሚዲያ ወንጌልን እየሰበኩ እንደሚገኙ መገለጹን የሚያመለክት ዜና በክፍል ሶስት ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። በመጨረሻም ዘወትር ሐሙስ በዚህ ሰዓት እምነታችን ይህ ነው በሚላርስ የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን እናደርሳለን። የዛሬ ሁለተኛ አስተናጋጃችሁ እኔው መብራቱ ኃይለ ጊዮርጊስ ከባልደረቦቼ ዮሐንስ መኮንን፣ ዘላለም ኃይሉና በረና በርግኔ ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

0: ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የአምልኮ ሥርዓት እምነትን ወንድማማችነትንና ሰላምን ማጎልበት አለበት ማለታቸው ተገለጸ። ለዚህ ዜና ዝርዝር ባልደረባችን ዮሐንስ መኮንን።
1: ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የአምልኮ ሥርዓት እምነትን ወንድማማችነትንና ሰላምን ማጎልበት አለበት ሲሉ አሳሰቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በጣሊያን 76ኛ ብሔራዊ የአምልኮ ሥርዓት ሳምንት ተሳታፊዎች ከላኩት ሰላምታ ጋር ባስተላለፉት መልእክት በክርስትና ትምህርት ውስጥ የአምልኮ ሥርዓት ያለውን ማዕከላዊ ቦታ ቤተ ክርስቲያን በድጋሚ እንድትገነዘብ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቤተ ክርስቲያን በትምህርተ ክርስቶስና በአምልኮ ሥነ ሥርዓት መካከል ያለውን ግንኙነት በማጠናከር የክርስትና ጅማሬ ሰዎችን ወደ ክርስቶስ እንዲመራ ጥሪ አቅርበዋል። ቅዱስነታቸው ይህን መልእክት የላኩት በጣሊያን ካታኒያ ከተማ በሚካሄደው 76ኛው ብሔራዊ የአምልኮ ሥርዓት ሳምንት ተሳታፊዎች እንደሆነ ታውቋል። ዝግጅቱ የአምልኮ ሥርዓትንና የክርስትና ጅማሬን የምታመነጭ ቤተ ክርስቲያን በሚል ጭብጥ ከነሐሴ 18 እስከ ነሐሴ 21 2018 ዓመተ ምሕረት ድረስ እንደሚካሄድ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለተሳታፊዎቹ በላኩት መልእክት የዝግጅቱ ጭብጥ ለቤተ ክርስቲያኗ ልዩ ጠቀሜታ እንዳለው ገልጸዋል። የክርስትና ጅማሬ ለቅዱሳት ምስጢራት በሚደረግ ዝግጅት ብቻ ሊተረጎም እንደማይችል አስታውሰው ይልቁንም የክርስቲያን ማኅበረሰብ እምነት የሚያመነጭ መሆን አለበት ብለዋል። ከጅምሩ ጀምሮ በትምህርተ ክርስቶስና በመንፈሳዊ በዓላት መካከል ያለውን አንድነት የጠቆሙት ቅዱስነታቸው የመጀመሪያዎቹ ክርስቲያኖች ራሳቸውን ለሐዋርያት ትምህርት፣ ለኅብረት፣ ዳቦን በጋራ ለመቁረስና ለጸሎት ያቀርቡ እንደነበር አስታውሰዋል። የክርስቲያን ማኅበረሰቦች በክርስትና ጅማሬ ውስጥ ያለውን የአምልኮ ሥርዓት ዋጋን በማጠናከር ወደዚህ ምንጭ እንዲመለሱ ጋብዘዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመልእክታቸው በአምልኮ ሥርዓት ውስጥ የኢየሱስ ክርስቶስ ምስጢር በአንድነት ይይዘናል፣ ይለውጠናል፣ እንደ አዲስ እንድንወለድ ያደርገናል ብለዋል። ሁለተኛውን የቫቲካን ጉባኤ ደንብ በመጥቀስ የተናገሩት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የክርስቲያን የአምልኮ ሥርዓቶች ከመለኮታዊ ስጦታ ጋር የምንገናኝበት መንገድ መሆኑን አጽንኦት ሰጥተዋል። ይህ ግንዛቤ ቤተ ክርስቲያን የአምልኮ ምልክቶችን ጥቅም ትርጉም እንደገና በማወቅ የምዕመናንን ንቁ ተሳትፎ ይጠይቃል ሲሉ አስገንዝበዋል። ስለዚህም በተለይ የእምነት ጉዞን የሚጀምሩ ካቶሊካዊ ምዕመናን ልባቸውን ለእግዚአብሔር ተግባር ከሚከፍቱ የበዓላት አይነቶች ጋር መተዋወቅ አለባቸው ብለዋል። በአምልኮ ሥርዓት የጋራ ገጽታ ላይ ያስተነተኑት ቅዱስነታቸው ሥርዓት አምልኮ ክርስቲያኖችን በኅብረት እንደሚሰበስባቸው ተናግረው ምክንያቱም የአንድ ቤተ ክርስቲያን አባል ተግባር ተደርጎ ስለሚከበር ምዕመናን ለአምልኮ ሥርዓቶች ያላቸውን አክብሮት መጠበቅ አለባቸው ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐዋርያዊ አባቶችና የትምህርተ ክርስቶስ አስተማሪዎች ምዕመናን የአምልኮ ሥርዓት ታላቅነትን እንዲያውቁ ማድረግ እንደሚገባ አሳስበው ይህም ትርጉማቸውን ለመረዳትና ለመለማመድ እንደሚያግዛቸው አስረድተዋል። ሥርዓተ አምልኮ ቅዱሳት ምስጢራትን በማወጅ የእግዚአብሔርን ቃል የሚያዳምጡበት ልዩ ቦታ ነው ሲሉ ተናግረው በማጠቃለያቸው በቤተ ክርስቲያን ውስጥ ያሉ ሐዋርያዊ መሪዎች የሥርዓተ አምልኮ ምስጢራዊነትን በመቀበል የሕይወት ምስክርነታቸውን እንዲያድሱ አሳስበዋል። እምነት በዚህ መንገድ ብቻ በመወለድ ከመሠዊያው ወደ ሰብአዊነት ጎዳናዎች ሊደርስ እንደሚችል፣ የመልካምነት የእርቅና የሰላም ፍሬን ሊያፈራ ይችላል ሲሉ አስረድተዋል።
0: አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የነሐሴ 21 2018 ዓ.ም ዕለታዊ ስርጭታችንን ነው። ሊቀ ጳጳስ ፖል ሪቻርድ ገላገር በሞስኮ ጉብኝታቸው የሩሲያና ዩክሬን ጦርነት እንዲያበቃ ማሳሰባቸው ተገለጸ። ለዚህ ዜና ዝርዝር ባልደረባችን ዮሐንስ መኮንን።
1: ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር በሞስኮ ጉብኝታቸው የሩሲያና የዩክሬን ጦርነት እንዲያበቃ አሳሰቡ። በቅድስት መንበር ጽሕፈት ቤት የመንግሥታትና ዓለም አቀፍ ድርጅቶች ግንኙነት ክፍል ዋና ጸሐፊ ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር በሞስኮ በተካሄደው የሁለትዮሽ ስብሰባ ከሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጋር ተወያይተዋል። ውይይታቸው በዓለም አቀፍ ጉዳዮችና በሩሲያ ውስጥ ስላለው ካቶሊካዊ ማኅበረሰብ እንዲሁም በሩሲያና በዩክሬን መካከል ሰላም ለመፍጠር በታለሙ ሰብአዊ ተነሳሽነቶች ላይ እንደሆነ ታውቋል። ማክሰኞ ነሐሴ 19 2018 ዓ ም በሞስኮ የውጭ ጉዳይ ሚኒስትር ተወካይ ቢሮ በተካሄደው የሁለትዮሽ ስብሰባ ላይ የቅድስት መንበር ጽሕፈት ቤት የመንግሥታትና ዓለም አቀፍ ድርጅቶች ግንኙነት ክፍል ዋና ጸሐፊ ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገርና የሩሲያ ፌዴሬሽን የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ዋና ዋና በሆኑ ዓለም አቀፍ ጉዳዮች ላይ የሚገናኙባቸውን በርካታ ዘርፎች ለይተው በማውጣት በሩሲያ ፌዴሬሽንና በቅድስት መንበር መካከል በመካሄድ ላይ ባለው ቀጣዩ ውይይት አስፈላጊነት ላይ ተስማምተዋል። ከአንድ ሰዓት በላይ በፈጀው ስብሰባቸው መጨረሻ ላይ በሞስኮ የቅዱስ መንበር ሐዋርያዊ እንደራሴ የሆኑት ሊቀ ጳጳስ ጆቫኒ ዳንኤሎ ተገኝተዋል። በስብሰባቸው መጨረሻ ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገርና የሩሲያው ፌዴሬሽን የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ መግለጫ ሰጥተዋል። ሩሲያ ሊቃነ ጳጳሳት ሊዮ 14ኛ በሩሲያና በዩክሬን መካከል የሚካሄደውን ጦርነት ለማስቆምና በዓለም አቀፍ ማህበረሰብ ድጋፍ እውነተኛ ድርድር እንዲጀመር የጠየቁትን ጥሪ ብፁዕነታቸው አስተውሰው ቅድስት መንበር በግልጽ አቋሟ ግጭቱ በወታደራዊ ኃይል ሊፈታ አይችልም ማለቷን ተናግረው በመሆኑም ለፖለቲካዊና ዲፕሎማሲያዊ ሂደቶች ሁኔታዎችን ማመቻቸት አስፈላጊ እንደሆነ አስረድተዋል። ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር ሩሲያና ዩክሬን ግልጽነትንና ፈቃደኝነትን እንዲያሳዩ በተለይም በሲቪሎች፣ በመሰረተ ልማት፣ በቁስለኞችና የጦር እስረኞች ረገድ ዓለም አቀፍና የሰብአዊነት ሕግን እንዲያከብሩ ጥሪ አቅርበዋል። ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር በዩክሬን ያለውን ሁኔታ በመገንዘብ ጦርነት ማብቃት አለበት ሲሉ አሳስበዋል። በጦርነቱ ምክንያት በሁለቱም ወገኖች የሚሞቱት ሰዎች ቁጥር መጨመሩና የሕዝቡም ስቃይ መቀጠሉ ታውቋል። ላለፉት ስህተቶች እስረኛ ለመሆንና ለወደፊት ግንኙነቶች ሁኔታዎችን ለማመቻቸት ጦርነትን ማስቆምና ጥላቻን ማስወገድ አጣዳፊና አስፈላጊ ነው ሲሉ ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር በድጋሚ ተናግረዋል። የውጭ ጉዳይ ሚኒስትር ላቭሮቭ ቅድስት መንበር ከሩሲያ ጋር ለመነጋገር ላሳየችው ዝግጁነትና ላላት ቁርጠኝነት አድናቆታቸውን ገልጸው በሁለቱ መካከል የተካሄደው ስብሰባም እጅግ ጠቃሚ ነው ሲሉ ገልጸውታል። ከሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር ጋር ከግጭቱ ጋር በተያያዙ የሰብአዊነት ጉዳዮች ላይ ያለውን ትብብር ማጠናከር አስፈላጊ መሆኑን ተናግረዋል። የመንግስታትና ዓለም አቀፍ ድርጅቶች ግንኙነት ክፍል ዋና ጸሐፊ ብፁዕ አቡነ ፖል ሪቻርድ ጋላገር በሰብአዊነት መስክ የሚታይ ማንኛውም ተጨባጭ ውጤት መከራን ለማስታገስና ግጭት ውስጥ በገቡ ወገኖች መካከል ያለውን ዝቅተኛ መተማመንን ወደ ነበረበት ለመመለስ ይረዳል ሲሉ አጽንኦት ሰጥተው በዚህ ረገድ የካርዲናል ማቴዎ ዙፒ በሩሲያ የሚያደርጉት ተልዕኮ አስፈላጊነትን አስታውሰዋል። ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር ቅድስት መንበር ለውይይት ዕድል ማመቻቸት ሰብአዊ ጥረቶችን ለማጠናከርና ሰላምን ለማምጣት የሚያግዙ አስተዋጽኦችን ለማድረግ ያላትን ቁርጠኝነት በድጋሚ ገልጸዋል። ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር ከሚኒስትር ላቭሮቭ ጋር ባደረጉት ውይይት አብያተ ክርስቲያናትና የአካባቢው ቤተ ክርስቲያን ማኅበረሰቦች እጅግ ተጋላጭ የሆኑትን ለመርዳትና እርቅን በመደገፍ ላይ ያላቸውን ጠቃሚ ሚና አስታውሰዋል። በዚህ አውድ ውስጥ ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር በሩሲያ ፌዴሬሽን ውስጥ የካቶሊካዊት ቤተ ክርስቲያን ሁኔታና ፍላጎቶች በተለይም የቤተ ክርስቲያንና የሃይማኖት ማኅበረሰቦች የሚያከናውኑትን የበጎ አድራጎት ተግባራት አጉልተው አሳይተዋል። ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር ማክሰኞ ምሽት ከሞስኮ ፓትርያርክ ጽሕፈት ቤት የውጭ ግንኙነት መምሪያ ኃላፊና የቮሎኮላምስ ሜትሮፖሊታን ሊቀ ጳጳስ ብፁዕ አቡነ አንቶኒ ጋር በክልላዊ ሁኔታ ላይ በመመስረት በጋራ ጉዳዮች ላይ ተወያይተዋል። ሊቀ ጳጳስ ብፁዕ አቡነ አንቶኒ በሁለቱ አብያተ ክርስቲያናትና በቅድስት መንበር መካከል ባለው ቀጣይ ወዳጃዊ ግንኙነት መርካታቸውን ገልጸዋል።
0: አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የነሐሴ 21 2018 ዓ.ም ዕለታዊ ስርጭታችንን ነው። የታንዛኒያ ገዳማውያት እህቶች በቴሌቪዥንና በማኅበራዊ ሚዲያ ወንጌልን እየሰበኩ እንደሚገኝ ተገለጸ። ለዚህ ዜና ዝርዝር ባልደረባችን ዘላለም ኃይሉ።
2: ቴክኖሎጂና የእርስ በእርስ ግንኙነት እየተሻሻለ በሄደበት በአሁኑ ወቅት በታንዛኒያ የሚገኙት የኡሳምብራ እመቤታችን ቅድስት ድንግል ማርያም እህቶች ጉባኤ አባላት የሚዲያ መድረክን የወንጌል አገልግሎት መሳሪያ አድርገው በከፍተኛ ሁኔታ እየተጠቀሙበት እንደሚገኝ የተገለጸ ሲሆን እህቶቹ በቴሌቪዥንና በማኅበራዊ አውታረ መረቦች ወንጌልን ለማካፈል ወጣቶችን ለማሳተፍና ስለ ካቶሊክ እምነት ለሚነሱ ጥያቄዎች ምላሽ ለመስጠት ጥረት እያደረጉ እንደሚገኝ ተነግሯል። እንደ አውሮፓውያን አቆጣጠር በ1954 ዓ.ም የሮዝማኒያ አባቶች ማኅበር አባል በሆኑት ሞንሲኞር ዩገን አርተርስ የተመሠረተው የኡሳምብራ እመቤታችን ቅድስት ድንግል ማርያም እህቶች ጉባኤ በወንጌላዊነትና እንዲሁም በትምህርት ላይ የተመሠረተ የአገረ ስብከት ጉባኤ ሲሆን በ1958 ዓ.ም ሞንሲኞር አርተርስ የመጀመሪያው የታንጋ ካቶሊክ አገረ ስብከት ጳጳስ ሆኖ መሾማቸውና እህቶቹ ደግሞ መጀመሪያ የተቋቋሙት በክቡር ደም ሚስዮናውያን እህቶች ማኅበር አማካይነት እንደሆነ እንዲሁም የመጀመሪያዋ የበላይ ኃላፊያቸው እህት ዊል ባልደርስ እንደነበሩም ተገልጿል። የጉባኤው አባላት ተልእኳቸውን በራንጉዊ ጀምረው በኋላም በታንጋ ክልል ውስጥ በሚገኘው ኮሮጉዌ ከተማ በመቀጠል ወደ ኳም ዶልዋ የተዛወሩ ሲሆን ራንጉዌ ያለው መኖሪያ ቤታቸው የመጀመሪያ ዋና ቤታቸው ሆኖ መቆየቱን ከጊዜ በኋላ ሐዋርያዊ አገልግሎታቸው ከመዋለ ሕፃናት እስከ ኮሌጅ ድረስ በሁሉም ደረጃዎች በሚገኝ የትምህርት ዘርፍ ላይ እንዲሁም የሃይማኖት ትምህርትና የወጣቶች ስልጠና ላይ ትኩረት ማድረጉም ተገልጿል። ገዳማውያን እህቶቹ ለጊዜው ተለዋዋጭ ሁኔታዎች ምላሽ ለመስጠት በዘመናዊ የመገናኛ ዘዴዎች ሰዎችን መድረስ አስፈላጊ መሆኑን የተገነዘቡ ሲሆን ይህንን ተከትሎ በ2016 ዓመተ ምህረት ሐምሌ ወር ላይ በታንጋ ክልል ሉሾቶ ከተማ ኡሳምብራ ማውንቴን ቲቪ የተሰኘ የሚዲያ ተቋም መቋቋሙ ተነግሯል። ይህ ተነሳሽነት በእምነት ጉዳዮች ላይ ወንጌልን የመስበክ የትምህርትና የውይይት አገልግሎትን የሚደግፍ ይዘት ለማቅረብ ያለመ መሆኑ የተገለጸ ሲሆን ይህንን በማስመልከት የኡሳምብራ ማውንቴን ቲቪ ቴሌቪዥን ዳይሬክተር የሆኑት እህት ፓውሊና ምሻና እንደተናገሩት በቴሌቪዥንና በኢንተርኔት አማካኝነት ከማኅበረሰቦቻቸው ርቀው የሚገኙ ሰዎችን ማግኘት ችለናል ያሉ ሲሆን ይህ የወንጌልን የማካፈል እንዲሁም ሰዎችን በተለይም ወጣቶችን እግዚአብሔርን ይበልጥ እንዲያውቁና እንዲወዱ የማበረታታት ተልእኳችንን ያጠናክራል ብለዋል። በርካታ ወጣቶች የኡሳምብራ ማውንቴን ቲቪን በማኅበራዊ ሚዲያ መድረኮችና በዩቲዩብ በኩል እንደሚከታተሉ የተነገረ ሲሆን ቻናሉ በዶንቦስኮ መንፈሳዊነት ላይ የተመሠረቱ ተነሳሽነቶችን ጨምሮ በወጣቶች በእምነትና በማኅበራዊ ጉዳዮች ላይ ያተኮሩ ፕሮግራሞችን እንደሚያቀርብም ተነግሯል። የኡሳምብራ ማውንቴን ቲቪ የሃይማኖት ትምህርትን፣ ስለ እምነት የሚደረጉ አስተንትኖችን እንዲሁም ስለ ወጣቶችና ማኅበረሰብ የሚደረጉ ውይይቶችን ጨምሮ የተለያዩ ፕሮግራሞችን የሚያሰራጭ ሲሆን በእነዚህ ተነሳሽነቶች አማካኝነት እህቶቹ የዕለት ተዕለት ሕይወትን ይበልጥ እየቀረጸ በመጣው የሚዲያ ዓለም ውስጥ ያላቸው ልዩ መንፈሳዊ ስጦታና ተልእኮ ይበልጥ ለማጉላት እንደሚፈልጉም ተገልጿል። ይህ መድረክ ከተጀመረበት ጊዜ አንስቶ በተለይም የኢንተርኔት ተጠቃሚ የሆኑ ወጣቶችን ጨምሮ በሀገር ውስጥም ሆነ በዓለም አቀፍ ደረጃ ሰፊ ተደራሽነትን ማግኘቱ የተነገረ ሲሆን ይህ እያደገ የመጣ ተሳትፎ ትምህርትን፣ አስተንትኖን እና በቀላሉ ሊደረስበት የሚችል ግንኙነትን የሚያጣምር ይዘት ለማግኘት ያለውን ፍላጎት ያንጸባርቃል ተብሏል። እህት ፓውሊና በሚዲያ ዘርፍ መስራት ማኅበሩ በአካል መገኘት በማይችልበት ማኅበረሰቦች ዘንድ ተደራሽ እንዲሆኑ እንደሚያስችላቸው ገልጸው ምንም እንኳን በርካታ ሰዎች በካሜራ ሙያ መስራት የወንዶች ሥራ ብቻ አድርገው ቢያስቡም በዚህ ሥራ በመሳተፌ ደስተኛ ነኝ ያሉ ሲሆን ገዳማውያት እህቶችም ይህንን ሚና ወስደው ወንጌልን ለሰፊው ማኅበረሰብ ማስተላለፍ እንደሚችሉ አክለው ገልጸዋል። ከዚህም በተጨማሪ ይህ ተነሳሽነት ከቤተ ክርስቲያኒቱ ሌሎች አባላት ጋር በመተባበርም ተጠቃሚ መሆኑ የተነገረ ሲሆን ለኡሳምብራ ማውንቴን ቲቪ አስተዋጽኦ ከሚያበረክቱ ሰዎች መካከል አንዱ የሆኑት ወንድም ሉካስ ማሳሲ ፕሮጀክቱ በእምነት ላይ የተመሠረተ ይዘትን በማስተዋወቅና በተለያዩ ደረጃዎች የሚሰጠን ትምህርት በመደገፍ ረገድ ያለውን አስፈላጊነት አጉልተው በመግለጽ ከቀላል የዩቲዩብ ቻናልነት በመነሳት ይበልጥ ወደ ተደራሽ የቴሌቪዥን መድረክ ያደገበትን ሂደት ሲከታተሉ እንደነበርም ገልጸዋል። የቴሌቪዥን ጣቢያው በፕሮግራሞቹ አማካኝነት እንደ ባህል፣ ሙዚቃ፣ መንፈሳዊነትና መሠረታዊ የሕይወት ክህሎቶች በመሳሰሉ ዘርፎች ላይ ከቤት ሆነ እንኳ መከታተል የሚቻሉ ይዘቶችን በማቅረብ በአካባቢው ማኅበረሰቦች ዘንድ ለትምህርት ዘርፉ አስተዋጽኦ እንደሚያደርግም ጭምር ተነግሯል። እንደ በርካታ አዳዲስ ተነሳሽነቶች ሁሉ ይህ የቴሌቪዥን ጣቢያ የተለያዩ ተግዳሮቶች እንደሚያጋጥመው የተነገረ ሲሆን ከእነዚህም ተግዳሮቶች መካከል የመገልገያ መሳሪያዎችና የፋይናንሻል ሀብቶች ውስንነት ዕለታዊ የስርጭት ሂደቱን ፈታኝ እንደሚያደርገው፣ በሌላ በኩል ለበርካታ ተመልካቾች አስተማማኝ የኢንተርኔት አገልግሎት እጥረትና የዲጂታል መሳሪያዎች ዋጋ መናር እንቅፋት ሆነው መቀጠላቸውም ተነግሯል። ከዚህም በተጨማሪ በቂ የመጠባበቂያ ስርዓቶች አለመኖር የሥራ እንቅስቃሴን ስለሚያስተጓጉል የኤሌክትሪክ መቆራረጥ የስርጭቶችን መደበኛነት እንደሚያዛባ፣ እንዲሁም ሁሉም የጉባኤው አባላት ወንጌልን ለማዳረስ የሚያግዘውን የሚዲያ አስፈላጊነት በመጀመሪያ ደረጃ ባለመገንዘባቸው በማኅበረሰቡ ውስጥ ቀጣይነት ያለው ስልጠናና ግንዛቤን እንደሚጠይቅ ተገልጿል። እነዚህ ተግዳሮቶች ቢኖሩም ገዳማውያት እህቶቹ ሚዲያን ለወንጌል ስርጭትና ምስረታ መድረክ አድርገው ለመጠቀም ቁርጠኛ ሆነው መቀጠላቸው የተነገረ ሲሆን የእህቶቹ ዓላማ ሰፊ ተመልካች ወይም አድማጭ ዘንድ መድረስ፣ እንዲሁም ወጣቶች ትርጉምና እምነትን በሚፈልጉበት ሂደት ውስጥ ከዲጂታል መሳሪያዎች ጋር የበለጠ ግንዛቤ የተሞላበት ግንኙነት እንዲፈጥሩ መርዳት እንደሆነም ተነግሯል። በሉቃስ ወንጌል ምዕራፍ 10 ቁጥር 2 ላይ እነሆ መከሩ ብዙ ነው፣ የመከሩ ሰራተኞች ግን ጥቂቶች ናቸው። ስለዚህ የመከሩ ጌታ ለመከሩ ሥራ ተጨማሪ ሰራተኞችን እንዲልክ ለምኑት በሚለው የወንጌል ቃል ላይ በመነሳሳት እህቶቹ በቴሌቪዥን በማኅበራዊ ሚዲያና በትምህርታዊ ይዘቶች አማካኝነት ክርስቶስን የማሳወቅ ተልእኳቸውን እንደሚቀጥሉም ተገልጿል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የነሐሴ 21 2018 ዓ.ም ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን፣ በማስከተል ዘወትር ሐሙስ በዚህ ሰዓት እምነታችን ይህ ነው በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን የምናደርስበት ሰዓት ላይ ደርሰናል። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

0: ማርያም በመለኮታዊ የደህንነት ዕቅድ እንዴት ትተባበራለች? ማርያም ዕድሜ ልኳን በእግዚአብሔር ጸጋ ከማንኛውም የግል ኀጢአት የነጻች ናት። እርሷ ጸጋን የተሞላች በሉቃስ ወንጌል ምዕራፍ 1 ከቁጥር 28 እጅግ ቅድስት ናት። የልዑሉን ልጅ በሉቃስ ወንጌል 1 32 እንደምትወልድ መልአኩ ሲያበስራት ፈቃደኝነቷን በእምነት ታዛዥነት በሮሜ መልእክት ምዕራፍ 1 ቁጥር 5 ላይ ገለጸች። ስለዚህ ማርያም ደህንነትን በተመለከተ ያለውን መለኮታዊ ፍቃድ በሙሉ ልቧ በመቀበል ራሷን ሙሉ ለሙሉ ለልጇ ለኢየሱስ አካልና ሥራ አሳልፋ ሰጠች። ኢየሱስ በድንግልና ተጸነሰ ሲባል ምን ማለት ነው? ኢየሱስ በድንግልና ተጸነሰ ሲባል ኢየሱስ ያለ ሰው ጣልቃ ገብነት በመንፈስ ቅዱስ ኃይል ብቻ በድንግል ማኅፀን ውስጥ ተጸነሰ ማለት ነው። እርሱ በመለኮታዊ ባሕሩ የሰማዩ አብ ልጅ ነው። በሰብአዊ ባሕሩ ደግሞ የማርያም ልጅ ነው። ነገር ግን በእርሱ ውስጥ ያለው መለኮታዊ አካል አንድ ስለሆነ ኢየሱስ እውነትም የእግዚአብሔር ልጅ ነው። ማርያም ምንጊዜም ድንግል የሆነችው እንዴት ነው? ማርያም ምንጊዜም ድንግል የሆነችው ልጇን ስትጸንስ ድንግል፣ ስትወልድም ድንግል፣ ስትሸከመው ድንግል፣ ጡቷን ስታጠባው ድንግል፣ ሁልጊዜ ድንግል በመሆኗ ነው። ቅዱስ አውጉስጢኖስ ስለዚህ የወንጌል መጻሕፍት ስለ ኢየሱስ ወንድሞችና እህቶች ሲናገሩ በመጽሐፍ ቅዱስ ውስጥ በተለመደው የአነጋገር ዘይቤ ስለ ኢየሱስ የቅርብ ዘመዶች ማስታወሳቸው ነው። የማርያም መንፈሳዊ እናትነት ሁሉን አቀፍ የሆነው በምን መልኩ ነው? ማርያም ያላት አንድ ልጅ ብቻ ሲሆን እርሱም ኢየሱስ ነው። ነገር ግን መንፈሳዊ እናትነቷ እርሱ ሊያድናቸው ለመጣላቸው ለሰው ልጆች ሁሉ በእርሱ በኩል ይዳረሳል። አዲሱ አዳም በሆነው በኢየሱስ ክርስቶስ አጠገብ በታዛዥነት የቆመችው ድንግል አዲስቱ ሔዋን ናት። እርሷ በእናቷ ፍቅር በልደታቸው እንዲሁም በተሰጣቸው ጸጋ መሠረት በእንጸታቸው የምትተባበር እውነተኛ የሕያዋን ሁሉ እናት ነች። ማርያም ድንግልና እናትም ስለሆነች የቤተ ክርስቲያንም ምሳሌና የፍጽምናዋ ግብ ናት። የክርስቶስ ሕይወት ምስጢር የሆነው እንዴት ነው? መላው የክርስቶስ ሕይወት ራእይ ነው። በኢየሱስ ምድራዊ ሕይወት የታየው ነገር እኔን ያየ አብን አይቷል። በዮሐንስ ወንጌል ምዕራፍ 14 ከቁጥር 9 ወደምለው ወደማይታየው መለኮታዊ ልጅነቱ ምስጢር ይወስደናል። ከዚህ በተጨማሪ ደህንነት የምመጣው ሙሉ ለሙሉ ከክርስቶስ መስቀልና ትንሣኤ ቢሆንም መላው የክርስቶስ ሕይወት የደህንነት ምስጢር ነው። ምክንያቱም ኢየሱስ ያደረገው የተናገረውና የተሰቃየው በኀጢአት የወደቁትን የሰው ልጆች ለማዳንና የእግዚአብሔር ልጆች እንዲሆኑ የተጠሩበትን ጥሪ ለማደስ ስለሆነ ነው። እግዚአብሔር ዓለምን ለክርስቶስ ምስጢር እንዴት አዘጋጀ? እግዚአብሔር የልጁን መምጣት ያዘጋጀው ለዘመናት ነው። በአረማውያን ልብ ውስጥ የዚህን መምጣት የተስፋ ጭላንጭል ቀሰቀሰ። የእርሱን መምጣት በተለይ በብሉህ ክዳን አማካይነት አዘጋጀ። ይህም ዝግጅት ከነቢያት ሁሉ ትልቁና የመጨረሻው በሆነው በመጥምቁ ዮሐንስ ተጠናቀቀ። እኛም ይህን ረዥም የዝግጅት ጊዜ በስብከተ ገና ዓመታዊ የሥርዓተ አምልኮ አከባበር እንዘክረዋለን። ወንጌል ስለ ኢየሱስ ልደትና ሕፃንነት ምስጢር ምን ያስተምራል? በገና ጊዜ ሰማያዊ ክብር በደካማ ሕፃን ተገለጠ። የኢየሱስ ግዝረት የዕብራውያን ወገን የመሆን ምልክትና የጥምቀታችንም ምሳሌ ነው። ጥምቀት መሲሁ የእስራኤል ንጉሥ ለአሕዛብ ሁሉ መገለጡን ያመለክታል። የኢየሱስ ወደ ቤተ መቅደስ መቅረብ፣ በዚያን የስምዖንና የሐና መገኘት የእስራኤል ሕዝብ ከአዳኙ ጋር ለማገናኘት ያላቸው ተስፋ ያመለክታል። ወደ ግብፅ የተደረገው ስደትና የንጹሐን ሕፃናት ጭፍጨፋ የክርስቶስ መላ ሕይወት የስደት ለመሆን አመላካች ነው። ከግብፅ መመለስ የእስራኤላውያንን ከግብፅ መውጣት ያስታውሳል። ኢየሱስንም አዲሱ ሙሴና እውነተኛ ዋና ነፃ አውጪ አድርጎ ያቀርበዋል። ኢየሱስ በናዝሬት ያሳለፈው ስውር ሕይወት ምን ያስተምረናል? ኢየሱስ በናዝሬት ባሳለፈው ስውር ሕይወት የዝምታ ኑሮ ኖረ። ይህም በጸሎት በቀናነት በሥራና በቤተሰብ ፍቅር በተሞላ ዕለታዊ ሕይወት ውስጥ በሚገኝ ቅድስና ከእርሱ ጋር ወዳጅነትን እንድንመሠረት ያስችለናል። የእርሱ ለማርያምና ለእንጀራ አባቱ ለዮሴፍ መታዘዝ ለአብ ያለው የልጁ ታዛዥነት ምሳሌ ነው። ማርያምና ዮሴፍ ሁልጊዜ ባይረዱትም እንኳን የኢየሱስን ምስጢር በእምነት ተቀበሉ። ኢየሱስ ከዮሐንስ ለኃጢአት ስርየት የሚሆን የንስሐ ጥምቀት በሉቃስ ወንጌል ምዕራፍ 3 ከቁጥር 3 የተቀበለው ለምንድን ነው? ኢየሱስ ይፋ ሕይወቱን ለመጀመርና የሞቱን ጥምቀት ለመጠባበቅ ስል ኃጢአት ባይኖርበትም ከኃጢአተኞች ጋር ተቆጠረ። እርሱ የዓለምን ኃጢአት የሚያጠፋ የእግዚአብሔር በግ ነው። ዮሐንስ ወንጌል ምዕራፍ 1 ከቁጥር 29 አብ የምወደው ልጁ በማቴዎስ ወንጌል ምዕራፍ 3 ከቁጥር 17 መሆኑን አወጀ። መንፈስ ቅዱስም በእርሱ ላይ ወረደ። የኢየሱስ ጥምቀት የጥምቀታችን ቅድመ ምልክት ነው። ኢየሱስ በምድረ በዳ ከደረሱበት ፈተናዎች ምን እንማራለን? ኢየሱስ በምድረ በዳ ያጋጠሙት ፈተናዎች አዳምን በገነት የእስራኤልን ሕዝብ ደግሞ በምድረ በዳ ያጋጠሟቸው ፈተናዎች መገለጫ ናት። ምንጭ ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ ካጸደቁት ባጭሩ ከጻፈው የካቶሊክ ቤተ ክርስቲያን ትምህርተ ክርስቶስ ከዋናው ከላቲን ቅጂ ከተተረጎመው መጽሐፍ ከአንቀጽ 493 እስከ 546 ላይ የተወሰደ።
1: አድማጮቻችን፣ የዛሬው የሐሙስ የነሐሴ 21 2018 ዓ ም ዕለታዊ ስርጭታችን እዚህ ላበቃ። ጥያቄ ወይም ሂስ ካላችሁ በኢሜይል አድራሻችን amharico@spc.va በተሰኘው የኢሜይል አድራሻችን ብትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ ብትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርትስ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርትስ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የነሐሴ 24 2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የአርብ የነሐሴ 22 2018 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቤተ ክርስቲያን የተጎዱ ቤተሰቦችን ከአደንዛዥ እጽ ሱሰኝነት እንዲፈወሱ መርዳት አለባት ማለታቸው መገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። የፊሊፒንስ የሃይማኖት ሊቃውንት ቤተ ክርስቲያን ለኤአይ አርቲፊሻል ኢንተለጀንስ በአማርኛው ሰው ሰራሽ አስተውሎት እንዴት ምላሽ መስጠት እንዳለባት የሚዳስስ መጽሐፍ ይፋ ማድረጋቸው መገለጹን የሚያመለክት ዜና በክፍሉ ለስርጭታችን ወደ እናንተ አድማጮቻችን እናደርሳለን። በመጨረሻም ዘወትር አርብ በዚህ ሰዓት የወጣቶች ዓለም በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለስርጭታችን በግደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ዕለታዊ ዘገባዎቻችንና ዝግጅቶቻችን ይሆናሉ። የዛሬው ለተረኛ አስተናጋጃችሁ እኔው መብራቱ ኤሌጊዮርጊስ ከባልደረባዬ በረና በርገኔ ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁን ንም በድጋሚ እንጋብዛለን።

0: ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቤተ ክርስቲያን የተጎዱ ቤተሰቦችን ከአደንዛዥ እጽ ሱሰኝነት እንዲፈወሱ መርዳት አለባት ማለታቸው ተገለጸ። ከላቲን አሜሪካ የጳጳሳት ኮሚሽን ጋር ባደረጉት ስብሰባ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በላቲን አሜሪካ የምትገኘው ቤተ ክርስቲያን በአደንዛዥ እጽ ሱሰኝነት በአመጽ ወይም በድህነት ህመም የሚሰቃዩ ቤተሰቦችን እንድትንከባከብ አበረታተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐሙስ ዕለት ነሐሴ 21 2018 ዓ.ም ተመረጠ ከተሳታፊዎች ጋር በላቲን አሜሪካ የአደንዛዥ እጽ ሱስ በሚል ርዕስ ላይ ባተኮረ ስብሰባ ላይ ከተሳታፊዎች ጋር ተገኝተዋል። ርዕሰ ሊቃነ ጳጳሳት በንግግራቸው በሃይማኖት ላይ ከተመሰረቱ ማዕከላት የተውጣጡ በርካታ ሰዎችን ተቀብለው በአደንዛዥ እጽ የተጎዱ ወጣቶችን መንከባከብና ማጀብ መከላከል የማገገሚያ ስፍራ ማዘጋጀትና ውህደት ላይ የተቀናጀ ተግባር እንዲያከናውኑ ቅዱስነታቸው ጋብዘዋል። የአደንዛዥ እጽ ሱሰኝነት ተጽዕኖን በማጤን ከኢሲያ ከአፍሪካ ከአውሮፓና ከአሜሪካ የመጡ ተሳታፊዎች ስቃይና ተስፋ ድንበር የላቸውም በሚል ጭብጥ ዙሪያ ላይ እየተወያዩ እንደሚገኙ ተገልጿል። በስብሰባው ላይ የተገኙት አራት የትብብር መንገዶችን የሚወክሉ አራት ድልድዮችን ጠቁመዋል። በመጀመሪያ ቤተክርስቲያኗ የአደንዛዥ እጽ ሱሰኝነትን ለመዋጋት ከዓለም አቀፍ ድርጅት ጋር በቅርበት ትሰራለች። ኮሚሽኑ ከአሜሪካ መንግስታት ድርጅት በእንግሊዘኛ ምህጻረ ቃል OAS እና ከላቲን አሜሪካና ከካሪቢያን የጳጳሳት ምክር ቤት በእንግሊዘኛ ምህጻረ ቃል CELAM ጋር በመተባበር ሰዎችን በእምነት ላይ ለተመሰረቱ የማህበረሰብ ድርጅቶች ለማሰልጠን እንደሚረዱ ተናግረዋል። ሁለተኛው ርዕሰ ሊቃነ ጳጳሳቱ ሳይንስና እምነት ሌላ ድልድይ እንደሚፈጥሩ ተናግረዋል። ምክንያቱም ቤተክርስቲያን ከነርቭ ስርዓትና የአንጎል ሳይንሳዊ ጥናት የአእምሮ ህክምና ወይም ከህዝብ ጤና ጋር መወዳደር አትፈልግም ብለዋል። ይልቁንስ የወንጌልን ብርሃን በሰው ልጅ ላይ ባለው ጥልቅ ግንዛቤ ለማብራት ትፈልጋለች ብለዋል። ሶስተኛው ቤተክርስቲያን የጋራ ግቦች ያሏቸው ሰዎች ስቃያቸውን፣ ተስፋቸውንና የእረኝነት ጉጉታቸውን ለመጋራት በሚሰበሰቡበት ጊዜ በሁሉም አህጉራት መካከል እንደ ድልድይ ሆና ታገለግላለች ሲሉ ቅዱስነታቸው ተናግረዋል። አራተኛ ቤተክርስቲያንና ሌሎች የቤተክርስቲያን ማህበረሰቦች እምነትን እንደ የጋራ ቋንቋ አድርገው የሚጠቀሙበት ሲሆን በሱስ ለሚሰቃዩ ሰዎች ተጨባጭ ፍቅርን ማሳየት ይኖርብናል ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ የቤተሰብን ማዕከላዊነት አጉልተው በመግለጽ የቤት ውስጥ ቤተ ክርስቲያን በማለት ሱሰኝነትን ለመዋጋት በሚደረጉ ጥረቶች ሁሉ ውስጥ የቤተሰብ ሚና ከፍተኛ ነው ብለዋል። ቤተሰብ ሕይወት የምንከባከቡበት፣ ፍቅር የሚለግሱበትና መመሪያ የሚሰጥበት ቦታ ነው። ከጥሩ ቤተሰብ የተሻለ ከአደንዛዥ እጽ ሱስ የሚከላከል ቦታ የለም ሲሉ ቅዱስነታቸው ተናግረዋል። የቀድሞው ርዕሰ ሊቃነ ጳጳሳት ፍራንቺስኮስ እንዳሉት ከሆነ ቤተ ክርስቲያኒቱ የሰውን ስቃይ ለመጋራት የሌሎችን ስቃይ ለመረዳት ትፈልጋለች ማለታቸውን አስታውሰዋል። ዛሬ ሲሉ ርዕሰ ሊቃነ ጳጳሳት ሊዮ ሐዘናቸውን በመግለጽ በእጽ አጠቃቀም፣ በአመጽ ልጆችን ለወንጀል መቅጠር፣ በድህነት ወይም ሰዎችን ወደ ዳር የሚገፋፉ ድሎች ምክንያት የብዙ ቤተሰቦችን ስቃይ እናያለን ሲሉ ቅዱስነታቸው በቁጭትና በሐዘን ተናግረዋል። በማጠቃለያ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የላቲን አሜሪካ የጳጳሳት ኮሚሽንና በሱስ ዘርፍ የሚሰሩትን ሁሉ በዚህ ሥራ እንዲቀጥሉ አበረታተዋል። ቤተ ክርስቲያኒቱ በመንገድ ዳር የተተወ ሁሉ ቤተሰብ ትሁን ብለዋል። የምትቆም፣ የምትቀርብ፣ በርኅራዬ የምትንቀሳቀስ፣ ቁስልን የምትቀባ፣ ምግብ የምትሰጥና ቤት የምትሆን ቤተ ክርስቲያን እንገንባ ካሉ በኋላ ቅዱስነታቸው ንግግራቸውን አጠናቀዋል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የነሐሴ 22 2018 ዓ.ም ተምረት ዕለታዊ ስርጭታችንን ነው። የፊሊፒንስ የሃይማኖት ሊቃውንት ቤተ ክርስቲያን ለኤአይ ወይም ለአርቲፊሻል ኢንተለጀንስ በአማርኛው ለሰው ሰራሽ አስተውሎት ምላሽ መስጠት እንዳለባት የሚዳስስ መጽሐፍ ይፋ ማድረጋቸው ተገለጸ። የሰው ሰራሽ አስተውሎት አርቲፊሻል ኢንተለጀንስ በእንግሊዘኛው ሰዎች የሚሰሩበትን የሚግባቡበትን የሚማሩበትንና ውሳኔዎች የሚወስዱበትን መንገድ እየቀረጸ ሲሄድ ሁለት የፊሊፒንስ ዶሚኒካን የሃይማኖት ሊቃውንት የካቶሊክ ቤተክርስቲያን ከቴክኖሎጂ ባሻገር እንድትመለከትና ጥልቅ ጥያቄ እንድትጠይቅ እየጋበዙ ይገኛሉ። የሰው ሰራሽ አስተውሎት የሰውን ክብር በሚጠብቁና የጋራ ጥቅምን በሚያገለግሉ መንገዶች እንዴት ሊዳብርና ጥቅም ላይ ሊውል ይችላል የሚል ጥያቄ ማንስተዋል። አርቲፊሻል ኢንተለጀንስ ወይም የሰው ሰራሽ አስተውሎት እና የካቶሊክ ቤተክርስቲያን ፈተናዎች ማስተዋልና ተስፋ በዲጂታል ዘመን የተሰኘው አዲስ መጽሐፍ በህብረተሰቡ ውስጥና በቤተክርስቲያኗ ህይወትና ተልእኮ ውስጥ ባለው ፈጣን የኤአይ ወይም ሰው ሰራሽ አስተውሎት መስፋፋት የተነሱትን ስነ ምግባራዊ ስነ መለኮታዊና የሐዋርያዊ ጥያቄዎችን ይዳስሳል። በክላሪቲያን ኮሙኒኬሽን የታተመው ይህ መጽሐፍ የተጻፈው በአባ ሊዮ ማርቲን አንጀሎ ኦኮምፓና በአባ ኢቫን ኤፍሬም ጎዙም ሲሆን ሁለቱም የነገረ መለኮት ተቋም መምህራን አባላትና በማኒላ በሚገኘው የቅዱስ ቶማስ የጳጳሳዊና የሮያል ዩኒቨርሲቲ የስነ መለኮት የሃይማኖት ጥናትና ስነ ምግባር ማዕከል የምርምር ተባባሪዎች ናቸው። የመጽሐፉ ደራሲዎች በስነ መለኮት በስነ ምግባርና በማህበራዊ ሳይንስ ላይ በመመርኮዝ የሰው ልጅን የአእምሮ ጤናን እንደ ቴክኖሎጂ ፈጠራ ብቻ ሳይሆን የሰው ልጅ ግንኙነትን፣ ስራን፣ ትምህርትን፣ ኮሙኒኬሽን አስተዳደርንና ማህበራዊ ህይወትን የሚቀይር ልማት አድርገው ይመለከቱታል። መጽሐፉ የወጣው የካቶሊክ ቤተክርስቲያን በአርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎት ስለሚያመጣው እድሎችና ተግዳሮቶች ማሰላሰሏን በመትቀጥልበት ባሁኑ ወቅት ነው። በላቲን ቋንቋ ማግኒፊካ ሁማኒታስ በአማርኛው ሰባዊ ታላቅነት የተሰኘው የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጳጳሳዊ መልእክትና ሌሎች አዳዲስ ቴክኖሎጂዎችን ባሁኑ ዘመን ካሉት አዲስ ነገሮች መካከል አስቀምጠዋል። የቴክኖሎጂ ልማት ወደ ሰባዊ ክብርና የጋራ ጥቅም እንዲያተኩር ጥበብንና የጋራ ማስተዋልን ይጠይቃል ሲሉ በመጽሐፋቸው ጠቅሰዋል። ርዕሰ ሊቃነ ጳጳሳት ሊዮ ለቴክኖሎጂ ያለ ትችት የሚደረግ ጉጉትና ለርሱ ማለትም ለቴክኖሎጂ መሰረተ ቢስ ፍርሃትን ማዳበር ያስጠነቅቃሉ። በምትኩ በሰው ልጅ ክብር ላይ የተመሰረተ አቀራረብ ለድሆች ቅድሚያ የሚሰጠው አማራጭ ለፍጥረት እንክብካቤና ሰላምን መፈለግን ይጠይቃል። በዚህ ግንዛቤ እንብርት ላይ የተመሰረተ መሰረታዊ ጥያቄ አለ። ሰባዊነት እየጨመረ በመጣው የቴክኖሎጂ ዓለም ውስጥ ሙሉ በሙሉ ሰባዊ ሆኖ እንዴት ሊቀጥል ይችላል የሚለው ጥያቄም ተነስተዋል። ጸሐፊዎቹ አባ ኦካምፓና አባ ጉዙም ይህንን ጥያቄ በመጽሐፋቸው ውስጥ ያነሳሉ። የሰው ሰራሽ አስተውሎት ተቀባይነት ሊኖረው ወይም ሊወገድ ይገባል ወይ የሚለውን ከመጠየቅ ይልቅ ሰዎችንና ማህበረሰቦችን ለማገልገል በሚረዱ መንገዶች እንዴት ሊነደፍ፣ ሊተዳደርና ጥቅም ላይ ሊውል እንደሚችል ይመረምራሉ። ውይይታቸው የነጻነትና የኃላፊነት ጥያቄዎችን፣ የሰው ልጅ ግንኙነቶችን፣ ትምህርትንና ስራን፣ ውይይትን፣ የአስተዳደርና የጋራ ጥቅምን ይመለከታል። በተጨማሪም የሰው ሰራሽ አስተውሎት ለሃይማኖታዊ ትምህርት፣ ለሐዋርያዊ አገልግሎት፣ ለወንጌል አገልግሎትና ለስነ መለኮታዊ አስተንትኖ ያለውን አንድምታ ይመረምራሉ። ስለዚህ ጸሐፊዎቹ ሰው ሰራሽ አስተውሎት በቀላሉ የቴክኒክ ጉዳይ ብቻ አይደለም፣ እድገቱ ሰው መሆን ምን ማለት እንደሆነና የሰው ልጅ መገንባት ስለሚፈልገው የህብረተሰብ አይነት መሰረታዊ ጥያቄዎችን ያነሳል። ጥበብ፣ የሞራል ግልጽነትና የወንጌላዊ ተስፋ። በመጽሐፉ መቅደም ላይ የማኒላ ሊቀ ጳጳስ ካርዲናል ሆሴ አድቪንኩላ ሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስን በዘመናችን ካሉት በጣም አስፈላጊ ለውጦች አንዱ ነው ሲሉ ገልጸውታል። የሰው ሰራሽ አብሮት ወይም የሰው ሰራሽ አስተውሎት ሰዎች እንዴት እንደሚሰሩ፣ እንደሚግባቡ፣ እንደሚማሩና እንደሚረዱ በፍጥነት እየተቀየረ መሆኑን አስተውለዋል። ለቤተ ክርስቲያን ይህ ለውጥ ራስን ማግለል ሳይሆን ተሳትፎን ይጠይቃል። ካርዲናሉ እንደጻፉት ቤተ ክርስቲያን በጥበብ፣ በሥነ ምግባር ግልጽነትና በወንጌላዊ ተስፋ የሰው ሰራሽ አስተውሎት ፈተናዎችን እንድትቋቋም ተጠርታለች ብለዋል። የሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ በዕለት ተዕለት ሕይወት ውስጥ እየተሻለመ ሲሄድ ቤተ ክርስቲያኗ ከሰው ልጅ ጋር በታማኝነት እንዴት እንደምትሄድ በማሳየታቸው ደራሲዎቹን ያመሰግናሉ። ይህ መጽሐፍ ከፊሊፒንስ ባሻገር ካሉ የሃይማኖት ሊቃውንት አወንታዊ ግምገማዎችን አግኝቷል። በሮም በሚገኘው የጳጳሳዊ ግሪጎሪያን ዩኒቨርሲቲ የሚስዮሎጂ ወይም ሚስዮሎጂ የክርስቲያን ሚስዮኖች ዘዴዎቻቸውንና ዋና ዓላማዎቻቸውን አካዳሚና ተግባራዊ ጥናት የሚያደርግ ነው። ስፔሻላይዜሽን አስተባባሪ የሆኑት አባ ዳንኤል ፓትሪክ መጽሐፉ በሰው ልጅ ሕይወት ላይ የሚያሳድረው ተጽዕኖ እየጨመረ በሄደበት በዚህ ወቅት ስለ አርቲፊሻል ኢንተለጀንስ ጠቃሚ መግቢያ እንደሆነ ገልጸዋል። ደራሲዎቹ ስለ አርቲፊሻል ኢንተለጀንስ እድሎችና አደጋዎች እንዲሁም ከዶሚኒካን ምሁራዊ ባህል ጋር የሚያያይዘውን ተጨባጭ ተስፋ የሚለውን አቀራረባቸው ትኩረት ሰጥተዋል። አባ ስቴፋኖ ቫን ኤርፕ በሌቨን የመሠረታዊ ስነ መለኮት ፕሮፌሰር እና በአውስትራሊያ ካቶሊክ ዩኒቨርሲቲ ተባባሪ ፕሮፌሰር እንዲሁም መጽሐፉን ለአርቲፊሻል ኢንተለጀንስ ወቅታዊና በሚገባ የዳበረ መግቢያ ሲሉ ገልጸውታል። በተለይም የመጽሐፉን የሰው ሰራሽ አስተውሎት ለትምህርትና ለኢኮኖሚ ያለውን አንድምታ እንዲሁም ከእውነት ከፍትህ ከሰብአዊ ክብርና ከተስፋ ጥያቄዎች ጋር ያለውን ግንኙነት ያጎላል ብለዋል። በዓለም አቀፉ ውይይት ላይ የፊሊፒንስ ድምፅ ላባ ኦካምፓ እና ላባ ጉዞም ስለ አርቲፊሻል ኢንተለጀንስ የሚደረገው ውይይት ከቤተ ክርስቲያኗ የሰውን ክብር ለመጠበቅና ሰዎችን በፍጥነት በማኅበራዊ ለውጥ ውስጥ ለማጀግ ከምትሰጠው ተልእኮ ሊለይ አይችልም ብለዋል። ሥራቸው በፊሊፒንስ ውስጥ የካቶሊክ የሃይማኖት ሊቃውንት እያደገ የመጣውን ተሳትፎ ከህብረተሰቡ ዲጂታል ለውጥ ጥያቄዎች ጋር ያንጸባርቃል። የሰው ሰራሽ አስተውሎት በዕለት ተዕለት ሕይወት ውስጥ እየጨመረ ሲሄድ ተግዳሮቱ ቴክኖሎጂው ምን ማድረግ እንደሚችል መረዳት ብቻ አይደለም፣ እንዲሁም የሰው ልጅ በእነሱ ምን ማድረግ እንዳለባቸውና የትኞቹ እሴቶች እነዚያ ምርጫዎችን መምራት እንዳለባቸው መረዳት ነው። አዲሱ ጥራስ ለዚህ ዓለም አቀፍ ውይይት የፊሊፒንስ ስነ መለኮታዊ ድምፅን ይጨምራል። የቴክኖሎጂ እድገት ለሰው ልጅ፣ ለሰብአዊ ግንኙነቶችና ለጋራ ጥቅም አገልግሎት እንዲውል ጥሪ ያቀርባል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የነሐሴ 22 2018 ዓ.ም ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን፣ በማስከተል ዘወትር አርብ በዚህ ሰዓት የወጣቶች ዓለም በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት አሁን ወደ እናንተ አድማጮቻችን የምናደርስበት ሰዓት ላይ ደርሰናል። አብራችሁን በመሆን እንድትከታተሉን አሁንም በድጋሚ እንጋብዛለን።
1: የወጣቶች ዓለም
2: ይህ የወጣቶችን መንፈሳዊና ማኅበራዊ ሕይወት የሚመለከት በየሳምንቱ የሚቀርብላችሁ የወጣቶች ዓለም የተሰኘ ዝግጅት ነው። የወጣቶች ዓለም
3: ቁምስናዎች እና ንቅናቄዎች ከሚያዘጋጁት መደበኛ በደንብ የታቀደ ሐዋርያዊ አገልግሎት በተጨማሪ ለታዋቂ የወጣት አገልግሎት ለየት ባለ አቀራረብ መርሃ ግብር እርምጃና ዘዴ ቦታን መፍቀድ አስፈላጊ ነው። ይበልጥ ሰፋ ያለ ድርቅ ያላለ ወጣት ልጆች ንቁ ወደ ሆኑበት የሚሄድና መንፈስ ቅዱስ በዘራው ስጦታዎች እና በተፈጥሯዊ አመራር ብቃቶችን የሚያሳድግ ነው። በጎረቤቶቻችን እና ባሉበት ሁኔታ ውስጥ በተፈጥሮ መሪዎች በሆኑ በእነዚህ በወጣቶች አማኞች ላይ የሚጋረጡ እንቅፋቶችን፣ ደንቦችን፣ ቁጥጥሮችና አስገዳጅ መዋቅሮችን ለማስወገድ የሚጥር ነው። እኛ ማድረግ ያለብን ከእነርሱ ጋር መቆምና ማበረታታት፣ እንደ ፍቃዱ የሚሠራውን መንፈስ ቅዱስን ይበልጥ ማመን ነው። የሚያነጋግረው እውነተኛ ታዋቂ ስለሆኑ መሪዎች እንጂ በእውቀት ስላለቁ ሰዎች አሊያም በቡድን ስለሚሰበሰቡ ስለተመረጡ ሰዎች አይደለም። ታዋቂ የወጣት አገልግሎት ለወጣቱ ለማፍራት፣ የሕዝቡን ስሜት ለማዳመጥ መማር፣ የእነርሱ አፈቀላጤ መሆንና ለእነርሱ መሥራት ያስፈልጋቸዋል። ስለ ህዝቡ ስንነጋገር የምንነጋገረው ስለ ህብረተሰባዊ መዋቅር ስለ ቤተ ክርስቲያን ወይም ለየግላቸው ሳይሆን ሁሉምና ለሁሉም በቅርብ እንተተሳሰረ ማህበረሰብ አብሮ በሚጓዝ ችግረኛውንና አቅም የሌለውን ወደ ኋላ የማይተወውን ማለታችን ነው። ህዝቡ ሁሉም ሰው የጋራ መልካምነትን እንዲካፈል ይፈልጋል። ስለዚህ ሁሉም እኩል ለማድረስ እንዲችሉ በጣም ከሚያንሱ አባላቱ ጋር እኩል ይራመዳል። ታዋቂ መሪዎች እንግዲያውም ሁሉንም ችግረኞችን ጨምሮ አቅም የሌላቸውን ደካሞችና የተጎዱትን ሁሉ የወጣትነት እርምጃው አካል እንዲሆኑ ማድረግ የሚችሉት ናቸው። ጉዳትን የተለማመዱ አሊያም የመስቀሉን ክብደት የተሸከሙትን ወጣቶች አይሸሹም አይፈራቸውም። በተመሳሳዩም በተለይም ከክርስቲያን ቤተሰብ ወይም ተቋማት የማይመጡ ወጣት ልጆች ቀስ ያሉ ወደ መብሰል የሚመጡትን ባለን መልካም ነገር ሁሉ ልናበረታታቸው ይገባናል። ክርስቶስ መልካሙን ዘር ብቻ እንዳንመለከት አስጠንቅቆናል። በማቴዎስ ወንጌል ምዕራፍ 13 ከቁጥር 24 እስከ 30 አንዳንድ ጊዜ ውስብስብ በሆኑ አስተሳሰቦች ከዓለም ነገር የተከለከለና ከስህተት የጸዳ ንጹህና ፍጹም የሆነ የወጣት አገልግሎት እንዲያደርግ ለማድረግ እንልና ወንጌሉን ምንም የማይስብ አስለቺና ትርጉም የለሽ ሐሳብ እንዲመስል እናደርገዋለን። እንዲህ ያለ የወጣት አገልግሎት ፍጻሜው ከወጣት ልጆች ዓለም የተነጠለና ተስማምነቱ ለተማሩ በባዶና ምንም ውጤት በማያመጣ መገለል ውስጥ ሆነው እያሉ ራሳቸውን ልዩ እንደሆኑ አድርጎ ለሚቆጥሩ ወጣት ክርስቲያኖች ነው። አረሙን ስንነቅል ውስንነት ቢኖራቸውም ለማንሰራራት የሚመክሩትን አብረን ልንነቅላቸው እንችላለን። ክርስቲና ነገሮችን የሚቀናንስና ስነ ምግባራዊ ብቻ እስኪመስል ድረስ በደንቦች ብዛት ወጣት ልጆችን ከመናደክማቸው ፍርሃት የለሽነታቸው ላይ በመስራትና ኃላፊነታቸውን እንዲወጡ በማሰልጠን ስህተት፣ ውድቀትና ቀውሶች ሰብአዊነት ለማጠንከር እንደሚኖሩ በእርግጠኝነት እንዲያውቁ ለማድረግ ተጠርተናል። የተከፈቱ በሮች ያለን ቤተ ክርስቲያንን እንደሆነን ለማሳየት ሁሉንም የሚያካትት ለሁሉም አይነት ወጣት ቦታ ያለው የወጣት አገልግሎትን ለማሳደግ ሲኖዱ ጠርተዋል። ለወጣቶች በሚዘጋጁ ክንዋኔዎች ላይ ለመሳተፍ የቤተ ክርስቲያኖቱን ትምህርቶች ሙሉ ለሙሉ መቀበልም አስፈልጋቸው። የእግዚአብሔርን የተገለጠ እውነት ለመገናኘት ፍቃዱና መሻቱ ያላቸውን በተከፈተ ልቦና መቀበል በቂ ነው። አንዳንድ የሐዋርያዊ ክንዋኔዎቻችን የእምነት ጉዞ መጀመሩን ያሳያሉ። ነገር ግን በሮችን የሚከፋፉት እና ከነጥርጣሪያቸውና መደናገጣቸው ችግሮቻቸውና ራሳቸውን ለማግኘት ከሚያደርጓቸው ጥረቶቻቸው ያለፈ ሲቱቶቻቸው የኃጢአት ልምምዶቻቸውና ችግሮቻቸው ጋር ለሁሉም ስፍራን የሚያዘጋጅ ታዋቂ የወጣት አገልግሎት ያስፈልገናል። ሌላ የህይወት ራእይ ላላቸው የሌላ ቤተ ክርስቲያን ተከታዮች ወይም ደግሞ ራሳቸውን ከሃይማኖት ለሚያገልሉ ስፍራ ሊሰጡ ይገባል። ያለምንም ልዩነት ሁሉም ወጣት በእግዚአብሔር ልብ ውስጥ ስለሆነ በክርስቶስ ልብም ውስጥ ናቸው። ከናፍርታቸው ላይ ያለ ይህ አረፍት ነገር ሐዋርያዊ ክንዋኔዎቻችን ውስጥ በተጨባጭ አይገለጹም። አብዛኛው ጊዜ ድምጻቸው ዘልቆ በማይገባበት በራሳቸው አካባቢ ተዘግቶ እንቆማለን። አሊያም ብዙ በማይጠይቀንና ይበልጥ አስተሳች የሆነ ክንዋኔ ለራሳችን እንሰጥና ማምለጫ ብለን ካዝኖ ውስጥ የሚያስወጣን ያንን ጤናማ አራፍት የለሽ ሐዋርያነት እናፍነዋለን። ወንጌል ድፍረት እንዲኖረን ይነግረናል። እንዲኖረንም እንፈልጋለን። ሳንሰብክ የጌታን ፍቅር እየመሰከረንና በዓለም ላሉ ወጣት ልጆች በሙሉ እጆቻችንን እንዘረጋለን። የወጣት አገልግሎት የተማረ መሆኑን አቁሞ ታዋቂ ለመሆን ፍቃደኛ ሲሆን ቀስ በቀስ አክባሪ፣ ታጋሽ፣ ተስፋ የሚያደርግ የማይደክምና እርሩ የመሆን ሂደት ነው። ሲኖዱ የኢማውስ ደቀ መዛሙርትን ምሳሌ በሉቃስ ወንጌል ምዕራፍ 24 ከቁጥር 13 እስከ 35 እንደ ሞዴል እንድንወስድ አሳብ አቅርቧል። ኢየሱስ በርሱ ላይ የሆነውን ነገር ሁሉ ትርጉም ካልገባችሁ ሁለት ደቀ መዛሙርቶቹ ጋር ይራመዳል። ኢየሩሳሌምን በዚያ ያለው ማህበረሰብ ትቶ ነበር የሚሄዱት። አብራቸው ሊጓዙ በመፈለጉ በመንገዳቸው ተቀላቀለ። ጥያቄ ጠይቆ በትግስት የነርሱን ታሪክ አቀራርብ በደንብ ይዳመጣሉ። በዚህ መንገድ እነርሱ ምን እየመከሩ እንደሆነ እንዲያውቁ ይረዳቸዋል። ከዚያም በፍቅርና በኃይል ቃሉን ለነርሱ ያወጃል። ያዩትን ታሪክ በመጽሐፍ ቅዱስ እይታ እንዲተረጉሙ ይመራቸዋል። ሲመሽም ከነርሱ ጋር እንዲቆይ ያቀረቡለትን ግብዣ ይቀበላል። ምሽታቸው ውስጥ ገባ። ሲናገሩ ሲሰሙት ልባቸው ይቃጠል ነበር፣ ልቦናቸውም ተከፍተው ነበር። ሕብስቱ በቆረሰ ሰዓትም አወቁት። እነርሱ ራሳቸው ጉዟቸውን ወዲያውኑ በተቃራኒው አቅጣጫ ለመቀየር መረጡ። ወደ ማኅበረሰቡ ሄደው የተነሳውን ጌታ ተሞክሯቸውን ለማካፈል ሄዱ። የተለያዩ ታዋቂ ጥብቅ አማኝነት፣ በተለይም መንፈሳዊ የሆኑ ጉዞዎች፣ ክህነታዊ መዋቅሮች ብዙም ለማይመቻቸው ወጣቶችን ይስባሉ። እንዲህ ባለ መንገድ እግዚአብሔርን የመፈለግ ሁኔታ በችግረኛ ወጣቶች ላይ በተለይ ይስተዋላሉ፣ በሌላውም የህብረተሰብ ክፍሎችም ግን ይስተዋላሉ። ዝቅ ተደርጎ ሊታይ ሳይሆን ሊበረታቱና ሊደገፉ ይገባል። ታዋቂ ቅድስና እምነቱን በሕጋዊ መንገድ መኖር ማለት ነው። እንዲሁም የእግዚአብሔር ሕዝብ የተልእኮ ክንዋኔ መገለጫ ነው። ምንጭ፣ ክርስቶስ ሕያው ነው በሚል አርዕስት ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ለወጣቶች እና ለጠቅላላው የእግዚአብሔር ሕዝብ ከጻፉት ድኅረ ሲኖዶሳዊ ሐዋርያዊ ምክር ከአንቀጽ 231 እስከ 238 ላይ የተወሰደ ነው።
2: የወጣቶች ዓለም ይህ የወጣቶችን መንፈሳዊና ማህበራዊ ሕይወት የሚመለከት በየሳምንቱ የሚቀርብላችሁ የወጣቶች ዓለም የተሰኘ ዝግጅት ነው። የወጣቶች ዓለም

0: የወጣቶች ዓለም
1: የወጣቶች ዓለም
0: ይህ የወጣቶችን መንፈሳዊና ማህበራዊ ህይወት የሚመለከት በየሳምንቱ የሚቀርብላችሁ የወጣቶች ዓለም የተሰኘ ዝግጅት ነው። የወጣቶች ዓለም
1: የወጣቶች ዓለም
2: አድማጮቻችን የዛሬው የአርብ የነሐሴ 22/2018 ዓመተ ምህረት ዕለታዊ ስርጭታችን እዚህ ላይ በቃ። ጥያቄ ወይም ሂስካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የነሐሴ 24 2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የአርብ የነሐሴ 22 2018 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቤተ ክርስቲያን የተጎዱ ቤተሰቦችን ከአደንዛዥ እጽ ሱሰኝነት እንዲፈወሱ መርዳት አለባት ማለታቸው መገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። የፊሊፒንስ የሃይማኖት ሊቃውንት ቤተ ክርስቲያን ለኤአይ አርቲፊሻል ኢንተለጀንስ በአማርኛው ሰው ሰራሽ አስተውሎት እንዴት ምላሽ መስጠት እንዳለባት የሚዳስስ መጽሐፍ ይፋ ማድረጋቸው መገለጹን የሚያመለክት ዜና በክፍሉ ለስርጭታችን ወደ እናንተ አድማጮቻችን እናደርሳለን። በመጨረሻም ዘወትር አርብ በዚህ ሰዓት የወጣቶች ዓለም በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለስርጭታችን በቅደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ዕለታዊ ዘገባዎቻችንና ዝግጅቶቻችን ይሆናሉ። የዛሬው ለተረኛ አስተናጋጃችሁ እኔው መብራቱ ኤሊዮርጊስ ከባልደረባዬ በረና በርገኔ ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁን ንም በድጋሚ እንጋብዛለን።

0: ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቤተ ክርስቲያን የተጎዱ ቤተሰቦችን ከአደንዛዥ እጽ ሱሰኝነት እንዲፈወሱ መርዳት አለባት ማለታቸው ተገለጸ። ከላቲን አሜሪካ የጳጳሳት ኮሚሽን ጋር ባደረጉት ስብሰባ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በላቲን አሜሪካ የምትገኘው ቤተ ክርስቲያን በአደንዛዥ እጽ ሱሰኝነት በአመጽ ወይም በድህነት ህመም የሚሰቃዩ ቤተሰቦችን እንድትንከባከብ አበረታተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐሙስ ዕለት ነሐሴ 21 2018 ዓ.ም ከተሳታፊዎች ጋር በላቲን አሜሪካ የአደንዛዥ እጽ ሱስ በሚል ርዕስ ላይ ባተኮረ ስብሰባ ላይ ከተሳታፊዎች ጋር ተገኝተዋል። ርዕሰ ሊቃነ ጳጳሳት በንግግራቸው በሃይማኖት ላይ ከተመሰረቱ ማዕከላት የተውጣጡ በርካታ ሰዎችን ተቀብለው በአደንዛዥ እጽ የተጎዱ ወጣቶችን መንከባከብና ማጀብ መከላከል የማገገሚያ ስፍራ ማዘጋጀትና ውህደት ላይ የተቀናጀ ተግባር እንዲያከናውኑ ቅዱስነታቸው ጋብዘዋል። የአደንዛዥ እጽ ሱሰኝነት ተጽዕኖን በማጤን ከኢሲያ ከአፍሪካ ከአውሮፓና ከአሜሪካ የመጡ ተሳታፊዎች ስቃይና ተስፋ ድንበር የላቸውም በሚል ጭብጥ ዙሪያ ላይ እየተወያዩ እንደሚገኙ ተገልጿል። በስብሰባው ላይ የተገኙት አራት የትብብር መንገዶችን የሚወክሉ አራት ድልድዮችን ጠቁመዋል። በመጀመሪያ ቤተክርስቲያኗ የአደንዛዥ እጽ ሱሰኝነትን ለመዋጋት ከዓለም አቀፍ ድርጅት ጋር በቅርበት ትሰራለች። ኮሚሽኑ ከአሜሪካ መንግስታት ድርጅት በእንግሊዘኛ ምጻረ ቃል OAS እና ከላቲን አሜሪካና ከካሪቢያን የጳጳሳት ምክር ቤት በእንግሊዘኛ ምጻረ ቃል CELAM ጋር በመተባበር ሰዎችን በእምነት ላይ ለተመሰረቱ የማህበረሰብ ድርጅቶች ለማሰልጠን እንደሚረዱ ተናግረዋል። ሁለተኛው ርዕሰ ሊቃነ ጳጳሳቱ ሳይንስና እምነት ሌላ ድልድይ እንደሚፈጥሩ ተናግረዋል። ምክንያቱም ቤተክርስቲያን ከነርቭ ስርዓትና የአንጎል ሳይንሳዊ ጥናት የአእምሮ ህክምና ወይም ከህዝብ ጤና ጋር መወዳደር አትፈልግም ብለዋል። ይልቁንስ የወንጌልን ብርሃን በሰው ልጅ ላይ ባለው ጥልቅ ግንዛቤ ለማብራት ትፈልጋለች ብለዋል። ሶስተኛው ቤተክርስቲያን የጋራ ግቦች ያሏቸው ሰዎች ስቃያቸውን፣ ተስፋቸውንና የረኝነት ጉጉታቸውን ለመጋራት በሚሰበሰቡበት ጊዜ በሁሉም አህጉራት መካከል እንደ ድልድይ ሆና ታገለግላለች ሲሉ ቅዱስነታቸው ተናግረዋል። አራተኛ ቤተክርስቲያንና ሌሎች የቤተክርስቲያን ማህበረሰቦች እምነትን እንደ የጋራ ቋንቋ አድርገው የሚጠቀሙበት ሲሆን በሱስ ለሚሰቃዩ ሰዎች ተጨባጭ ፍቅርን ማሳየት ይኖርብናል ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ የቤተሰብን ማዕከላዊነት አጉልተው በመግለጽ የቤት ውስጥ ቤተ ክርስቲያን በማለት ሱሰኝነትን ለመዋጋት በሚደረጉ ጥረቶች ሁሉ ውስጥ የቤተሰብ ሚና ከፍተኛ ነው ብለዋል። ቤተሰብ ሕይወት የምንከባከቡበት፣ ፍቅር የሚለግሱበትና መመሪያ የሚሰጥበት ቦታ ነው። ከጥሩ ቤተሰብ የተሻለ ከአደንዛዥ እጽ ሱስ የሚከላከል ቦታ የለም ሲሉ ቅዱስነታቸው ተናግረዋል። የቀድሞው ርዕሰ ሊቃነ ጳጳሳት ፍራንቺስኮስ እንዳሉት ከሆነ ቤተ ክርስቲያኒቱ የሰውን ስቃይ ለመጋራት የሌሎችን ስቃይ ለመረዳት ትፈልጋለች ማለታቸውን አስታውሰዋል። ዛሬ ሲሉ ርዕሰ ሊቃነ ጳጳሳት ሊዮ ሐዘናቸውን በመግለጽ በእጽ አጠቃቀም፣ በአመጽ ልጆችን ለወንጀል መቅጠር፣ በድህነት ወይም ሰዎችን ወደ ዳር የሚገፋፉ ድሎች ምክንያት የብዙ ቤተሰቦችን ስቃይ እናያለን ሲሉ ቅዱስነታቸው በቁጭትና በሐዘን ተናግረዋል። በማጠቃለያ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የላቲን አሜሪካ የጳጳሳት ኮሚሽንና በሱስ ዘርፍ የሚሰሩትን ሁሉ በዚህ ሥራ እንዲቀጥሉ አበረታተዋል። ቤተ ክርስቲያኒቱ በመንገድ ዳር የተተወ ሁሉ ቤተሰብ ትሁን ብለዋል። የምትቆም፣ የምትቀርብ፣ በርኅራዬ የምትንቀሳቀስ፣ ቁስልን የምትቀባ፣ ምግብ የምትሰጥና ቤት የምትሆን ቤተ ክርስቲያን እንገንባ ካሉ በኋላ ቅዱስነታቸው ንግግራቸውን አጠናቀዋል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የነሐሴ 22 2018 ዓ.ም ዕለታዊ ስርጭታችንን ነው። የፊሊፒንስ የሃይማኖት ሊቃውንት ቤተ ክርስቲያን ለኤአይ ወይም ለአርቲፊሻል ኢንተለጀንስ በአማርኛው ለሰው ሰራሽ አስተውሎት ምላሽ መስጠት እንዳለባት የሚዳስስ መጽሐፍ ይፋ ማድረጋቸው ተገለጸ። የሰው ሰራሽ አስተውሎት አርቲፊሻል ኢንተለጀንስ በእንግሊዘኛው ሰዎች የሚሰሩበትን የሚግባቡበትን የሚማሩበትንና ውሳኔዎች የሚወስዱበትን መንገድ እየቀረጸ ሲሄድ ሁለት የፊሊፒንስ ዶሚኒካን የሃይማኖት ሊቃውንት የካቶሊክ ቤተክርስቲያን ከቴክኖሎጂ ባሻገር እንድትመለከትና ጥልቅ ጥያቄ እንድትጠይቅ እየጋበዙ ይገኛሉ። የሰው ሰራሽ አስተውሎት የሰውን ክብር በሚጠብቁና የጋራ ጥቅምን በሚያገለግሉ መንገዶች እንዴት ሊዳብርና ጥቅም ላይ ሊውል ይችላል የሚል ጥያቄ ማንስተዋል። አርቲፊሻል ኢንተለጀንስ ወይም የሰው ሰራሽ አስተውሎት እና የካቶሊክ ቤተክርስቲያን ፈተናዎች ማስተዋልና ተስፋ በዲጂታል ዘመን የተሰኘው አዲስ መጽሐፍ በህብረተሰቡ ውስጥና በቤተክርስቲያናው ህይወትና ተልእኮ ውስጥ ባለው ፈጣን የኤአይ ወይም ሰው ሰራሽ አስተውሎት መስፋፋት የተነሱትን ስነ ምግባራዊ፣ ስነ መለኮታዊና የሐዋርያዊ ጥያቄዎችን ይዳስሳል። በክላሪቲያን ኮሙኒኬሽን የታተመው ይህ መጽሐፍ የተጻፈው በአባ ሊዮ ማርቲን አንጀሎ ኦኮምፓና በአባ ኢቫን ኤፍሬም ጎዙም ሲሆን ሁለቱም የነገረ መለኮት ተቋም መምህራን አባላትና በማኒላ በሚገኘው የቅዱስ ቶማስ የጳጳሳዊና የሮያል ዩኒቨርሲቲ የስነ መለኮት የሃይማኖት ጥናትና ስነ ምግባር ማዕከል የምርምር ተባባሪዎች ናቸው። የመጽሐፉ ደራሲዎች በስነ መለኮት በስነ ምግባርና በማህበራዊ ሳይንስ ላይ በመመርኮዝ የሰው ልጅን የአእምሮ ጤናን እንደ ቴክኖሎጂ ፈጠራ ብቻ ሳይሆን የሰው ልጅ ግንኙነትን፣ ስራን፣ ትምህርትን፣ ኮሙኒኬሽን፣ አስተዳደርንና ማህበራዊ ህይወትን የሚቀይር ልማት አድርገው ይመለከቱታል። መጽሐፉ የወጣው የካቶሊክ ቤተክርስቲያን በአርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎት ስለሚያመጣው እድሎችና ተግዳሮቶች ማሰላሰሏን በመትቀጥልበት ባሁኑ ወቅት ነው። በላቲን ቋንቋ ማግኒፊካ ሁማኒታስ በአማርኛው ሰባዊ ታላቅነት የተሰኘው የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጳጳሳዊ መልእክትና ሌሎች አዳዲስ ቴክኖሎጂዎችን ባሁኑ ዘመን ካሉት አዲስ ነገሮች መካከል አስቀምጠዋል። የቴክኖሎጂ ልማት ወደ ሰባዊ ክብርና የጋራ ጥቅም እንዲያተኩር ጥበብንና የጋራ ማስተዋልን ይጠይቃል ሲሉ በመጽሐፋቸው ጠቅሰዋል። ርዕሰ ሊቃነ ጳጳሳት ሊዮ ለቴክኖሎጂ ያለ ትችት የሚደረግ ጉጉትና ለርሱ ማለትም ለቴክኖሎጂ መሰረተ ቢስ ፍርሃትን ማዳበር ያስጠነቅቃሉ። በምትኩ በሰው ልጅ ክብር ላይ የተመሰረተ አቀራረብ ለድሆች ቅድሚያ የሚሰጠው አማራጭ ለፍጥረት እንክብካቤና ሰላምን መፈለግን ይጠይቃል። በዚህ ግንዛቤ እምብርት ላይ የተመሰረተ መሰረታዊ ጥያቄ አለ። ሰባዊነት እየጨመረ በመጣው የቴክኖሎጂ ዓለም ውስጥ ሙሉ በሙሉ ሰባዊ ሆኖ እንዴት ሊቀጥል ይችላል የሚለው ጥያቄም ተነስቷል። ጸሐፊዎቹ አባ ኦካምፓና አባ ጉዙም ይህንን ጥያቄ በመጽሐፋቸው ውስጥ ያነሳሉ። የሰው ሰራሽ አስተውሎት ተቀባይነት ሊኖረው ወይም ሊወገድ ይገባል ወይ የሚለውን ከመጠየቅ ይልቅ ሰዎችንና ማህበረሰቦችን ለማገልገል በሚረዱ መንገዶች እንዴት ሊነደፍ፣ ሊተዳደርና ጥቅም ላይ ሊውል እንደሚችል ይመረምራሉ። ውይይታቸው የነጻነትና የኃላፊነት ጥያቄዎችን፣ የሰው ልጅ ግንኙነቶችን፣ ትምህርትንና ስራን፣ ውይይትን፣ የአስተዳደርና የጋራ ጥቅምን ይመለከታል። በተጨማሪም የሰው ሰራሽ አስተውሎት ለሃይማኖታዊ ትምህርት፣ ለሐዋርያዊ አገልግሎት፣ ለወንጌል አገልግሎትና ለስነ መለኮታዊ አስተንትኖ ያለውን አንድምታ ይመረምራሉ። ስለዚህ ጸሐፊዎቹ ሰው ሰራሽ አስተውሎት በቀላሉ የቴክኒክ ጉዳይ ብቻ አይደለም፣ እድገቱ ሰው መሆን ምን ማለት እንደሆነና የሰው ልጅ መገንባት ስለሚፈልገው የህብረተሰብ አይነት መሰረታዊ ጥያቄዎችን ያነሳል። ጥበብ፣ የሞራል ግልጽነትና የወንጌላዊ ተስፋ። በመጽሐፉ መቅደም ላይ የማኒላ ሊቀ ጳጳስ ካርዲናል ሆሴ አድቪንኩላ ሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስን በዘመናችን ካሉት በጣም አስፈላጊ ለውጦች አንዱ ነው ሲሉ ገልጸውታል። የሰው ሰራሽ አብሮት ወይም የሰው ሰራሽ አስተውሎት ሰዎች እንዴት እንደሚሰሩ፣ እንደሚግባቡ፣ እንደሚማሩና እንደሚረዱ በፍጥነት እየተቀየረ መሆኑን አስተውለዋል። ለቤተ ክርስቲያን ይህ ለውጥ ራስን ማግለል ሳይሆን ተሳትፎን ይጠይቃል። ካርዲናሉ እንደጻፉት ቤተ ክርስቲያን በጥበብ፣ በሥነ ምግባር ግልጽነትና በወንጌላዊ ተስፋ የሰው ሰራሽ አስተውሎት ፈተናዎችን እንድትቋቋም ተጠርታለች ብለዋል። የሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ በዕለት ተዕለት ሕይወት ውስጥ እየተሸለመ ሲሄድ ቤተ ክርስቲያኗ ከሰው ልጅ ጋር በታማኝነት እንዴት እንደምትሄድ በማሳየታቸው ደራሲዎቹን ያመሰግናሉ። ይህ መጽሐፍ ከፊሊፒንስ ባሻገር ካሉ የሃይማኖት ሊቃውንት አዎንታዊ ግምገማዎችን አግኝቷል። በሮም በሚገኘው የጳጳሳዊ ግሪጎሪያን ዩኒቨርሲቲ የሚስዮሎጂ ወይም ሚስዮሎጂ የክርስቲያን ሚስዮኖች ዘዴዎቻቸውንና ዋና ዓላማዎቻቸውን አካዳሚና ተግባራዊ ጥናት የሚያደርግ ነው። ስፔሻላይዜሽን አስተባባሪ የሆኑት አባ ዳንኤል ፓትሪክ መጽሐፉ በሰው ልጅ ሕይወት ላይ የሚያሳድረው ተጽዕኖ እየጨመረ በሄደበት በዚህ ወቅት ስለ አርቲፊሻል ኢንተለጀንስ ጠቃሚ መግቢያ እንደሆነ ገልጸዋል። ደራሲዎቹ ስለ አርቲፊሻል ኢንተለጀንስ እድሎችና አደጋዎች እንዲሁም ከዶሚኒካን ምሁራዊ ባህል ጋር የሚያያይዘውን ተጨባጭ ተስፋ የሚለውን አቀራረባቸው ትኩረት ሰጥተዋል። አባ ስቴፋኖ ቫን ኤርፕ በሌቨን የመሰረታዊ ስነ መለኮት ፕሮፌሰር እና በአውስትራሊያ ካቶሊክ ዩኒቨርሲቲ ተባባሪ ፕሮፌሰር እንዲሁም መጽሐፉን ለአርቲፊሻል ኢንተለጀንስ ወቅታዊና በሚገባ የዳበረ መግቢያ ሲሉ ገልጸውታል። በተለይም የመጽሐፉን የሰው ሰራሽ አስተውሎት ለትምህርትና ለኢኮኖሚ ያለውን አንድምታ እንዲሁም ከእውነት ከፍትህ ከሰብአዊ ክብርና ከተስፋ ጥያቄዎች ጋር ያለውን ግንኙነት ያጎላል ብለዋል። በዓለም አቀፍ ውይይት ላይ የፊሊፒንስ ድምፅ ለአባ ኦካምፓ እና ለአባ ጉዞም ስለ አርቲፊሻል ኢንተለጀንስ የሚደረገው ውይይት ከቤተ ክርስቲያኗ የሰውን ክብር ለመጠበቅና ሰዎችን በፍጥነት በማኅበራዊ ለውጥ ውስጥ ለማጀግ ከምትሰጠው ተልእኮ ሊለይ አይችልም ብለዋል። ሥራቸው በፊሊፒንስ ውስጥ የካቶሊክ የሃይማኖት ሊቃውንት እያደገ የመጣውን ተሳትፎ ከህብረተሰቡ ዲጂታል ለውጥ ጥያቄዎች ጋር ያንጸባርቃል። የሰው ሰራሽ አስተውሎት በዕለት ተዕለት ሕይወት ውስጥ እየጨመረ ሲሄድ ተግዳሮቱ ቴክኖሎጂው ምን ማድረግ እንደሚችል መረዳት ብቻ አይደለም፣ እንዲሁም የሰው ልጅ በእነሱ ምን ማድረግ እንዳለባቸውና የትኞቹ እሴቶች እነዚያ ምርጫዎችን መምራት እንዳለባቸው መረዳት ነው። አዲሱ ጥራስ ለዚህ ዓለም አቀፍ ውይይት የፊሊፒንስ ስነ መለኮታዊ ድምፅን ይጨምራል። የቴክኖሎጂ እድገት ለሰው ልጅ፣ ለሰብአዊ ግንኙነቶችና ለጋራ ጥቅም አገልግሎት እንዲውል ጥሪ ያቀርባል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የነሐሴ 22 2018 ዓ.ም ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን፣ በማስከተል ዘወትር አርብ በዚህ ሰዓት የወጣቶች ዓለም በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት አሁን ወደ እናንተ አድማጮቻችን የምናደርስበት ሰዓት ላይ ደርሰናል። አብራችሁን በመሆን እንድትከታተሉን አሁንም በድጋሚ እንጋብዛለን።
1: የወጣቶች ዓለም ይህ የወጣቶችን መንፈሳዊና ማኅበራዊ ሕይወት የሚመለከት በየሳምንቱ የሚቀርብላችሁ የወጣቶች ዓለም የተሰኘ ዝግጅት ነው። የወጣቶች ዓለም
2: ቁምስናዎች እና ንቅናቄዎች ከሚያዘጋጁት መደበኛ በደንብ የታቀደ ሐዋርያዊ አገልግሎት በተጨማሪ ለታዋቂ የወጣት አገልግሎት ለየት ባለ አቀራረብ መርሃ ግብር እርምጃና ዘዴ ቦታን መፍቀድ አስፈላጊ ነው። ይበልጥ ሰፋ ያለ ድርቅ ያላለ ወጣት ልጆች ንቁ ወደ ሆኑበት የሚሄድና መንፈስ ቅዱስ በዘራው ስጦታዎች እና በተፈጥሯዊ አመራር ብቃቶችን የሚያሳድግ ነው። በጎረቤቶቻችን እና ባሉበት ሁኔታ ውስጥ በተፈጥሮ መሪዎች በሆኑ በእነዚህ በወጣቶች አማኞች ላይ የሚጋረጡ እንቅፋቶችን፣ ደንቦችን፣ ቁጥጥሮችና አስገዳጅ መዋቅሮችን ለማስወገድ የሚጥር ነው። እኛ ማድረግ ያለብን ከእነርሱ ጋር መቆምና ማበረታታት፣ እንደ ፍቃዱ የሚሠራውን መንፈስ ቅዱስን ይበልጥ ማመን ነው። የሚያነጋግረው እውነተኛ ታዋቂ ስለሆኑ መሪዎች እንጂ በእውቀት ስላለቁ ሰዎች አሊያም በቡድን ስለሚሰበሰቡ ስለተመረጡ ሰዎች አይደለም። ታዋቂ የወጣት አገልግሎት ለወጣቱ ለማፍራት፣ የሕዝቡን ስሜት ለማዳመጥ መማር፣ የእነርሱ አፈቀላጤ መሆንና ለእነርሱ መሥራት ያስፈልጋቸዋል። ስለ ህዝቡ ስንነጋገር የምንነጋገረው ስለ ህብረተሰባዊ መዋቅር ስለ ቤተ ክርስቲያን ወይም ለየግላቸው ሳይሆን ሁሉምና ለሁሉም በቅርብ እንደተሳሰረ ማህበረሰብ አብሮ በሚጓዝ ችግረኛውንና አቅም የሌለውን ወደ ኋላ የማይተወውን ማለታችን ነው። ህዝቡ ሁሉም ሰው የጋራ መልካምነትን እንዲካፈል ይፈልጋል። ስለዚህ ሁሉም እኩል ለማድረስ እንዲችሉ በጣም ከሚያንሱ አባላቱ ጋር እኩል ይራመዳል። ታዋቂ መሪዎች እንግዲያውም ሁሉንም ችግረኞችን ጨምሮ አቅም የሌላቸውን ደካሞችና የተጎዱትን ሁሉ የወጣትነት እርምጃው አካል እንዲሆኑ ማድረግ የሚችሉት ናቸው። ጉዳትን የተለማመዱ አሊያም የመስቀሉን ክብደት የተሸከሙትን ወጣቶች አይሸሹም አይፈራቸውም። በተመሳሳዩም በተለይም ከክርስቲያን ቤተሰብ ወይም ተቋማት የማይመጡ ወጣት ልጆች ቀስ ያሉ ወደ መብሰል የሚመጡትን ባለን መልካም ነገር ሁሉ ልናበረታታቸው ይገባናል። ክርስቶስ መልካሙን ዘር ብቻ እንዳንመለከት አስጠንቅቆናል። በማቴዎስ ወንጌል ምዕራፍ 13 ከቁጥር 24 እስከ 30 አንዳንድ ጊዜ ውስብስብ በሆኑ አስተሳሰቦች ከዓለም ነገር የተከለከለና ከስህተት የጸዳ ንጹህና ፍጹም የሆነ የወጣት አገልግሎት እንዲያደርግ ለማድረግ እንልና ወንጌሉን ምንም የማይስብ አስለቺና ትርጉም የለሽ ሐሳብ እንዲመስል እናደርገዋለን። እንዲህ ያለ የወጣት አገልግሎት ፍጻሜው ከወጣት ልጆች ዓለም የተነጠለና ተስማምነቱ ለተማሩ በባዶና ምንም ውጤት በማያመጣ መገለል ውስጥ ሆነው እያሉ ራሳቸውን ልዩ እንደሆኑ አድርጎ ለሚቆጥሩ ወጣት ክርስቲያኖች ነው። አረሙን ስንነቅል ውስንነት ቢኖራቸውም ለማንሰራራት የሚመክሩትን አብረን ልንነቅላቸው እንችላለን። ክርስቲና ነገሮችን የሚቀናንስና ስነ ምግባራዊ ብቻ እስኪመስል ድረስ በደንቦች ብዛት ወጣት ልጆችን ከመናደክማቸው ፍርሃት የለሽነታቸው ላይ በመስራትና ኃላፊነታቸውን እንዲወጡ በማሰልጠን ስህተት፣ ውድቀትና ቀውሶች ሰብአዊነት ለማጠንከር እንደሚኖሩ በርግጠኝነት እንዲያውቁ ለማድረግ ተጠርተናል። የተከፈቱ በሮች ያለን ቤተ ክርስቲያንን እንደሆነን ለማሳየት ሁሉንም የሚያካትት ለሁሉም አይነት ወጣት ቦታ ያለው የወጣት አገልግሎትን ለማሳደግ ሲኖዱ ጠርቷል። ለወጣቶች በሚዘጋጁ ክንዋኔዎች ላይ ለመሳተፍ የቤተ ክርስቲያኖቱን ትምህርቶች ሙሉ ለሙሉ መቀበልም አስፈልጋቸው። የእግዚአብሔርን የተገለጠ እውነት ለመገናኘት ፍቃዱና መሻቱ ያላቸውን በተከፈተ ልቦና መቀበል በቂ ነው። አንዳንድ የሐዋርያዊ ክንዋኔዎቻችን የእምነት ጉዞ መጀመሩን ያሳያሉ። ነገር ግን በሮችን የሚከፋፉት እና ከነጥርጣሪያቸውና መደናገጣቸው ችግሮቻቸውና ራሳቸውን ለማግኘት ከሚያደርጓቸው ጥረቶቻቸው ያለፈ ሲቱቶቻቸው የኃጢአት ልምምዶቻቸውና ችግሮቻቸው ጋር ለሁሉም ስፍራን የሚያዘጋጅ ታዋቂ የወጣት አገልግሎት ያስፈልገናል። ሌላ የህይወት ራእይ ላላቸው የሌላ ቤተ ክርስቲያን ተከታዮች ወይም ደግሞ ራሳቸውን ከሃይማኖት ለሚያገልሉ ስፍራ ሊሰጡ ይገባል። ያለምንም ልዩነት ሁሉም ወጣት በእግዚአብሔር ልብ ውስጥ ስለሆነ በክርስቶስ ልብም ውስጥ ናቸው። ከናፍርታቸው ላይ ያለ ይህ አረፍተ ነገር ሐዋርያዊ ክንዋኔዎቻችን ውስጥ በተጨባጭ አይገለጽም። አብዛኛው ጊዜ ድምጻቸው ዘልቆ በማይገባበት በራሳቸው አካባቢ ተዘግቶ እንቆማለን። አሊያም ብዙ በማይጠይቀንና ይበልጥ አስተሳች የሆነ ክንዋኔ ለራሳችን እንሰጥና ማምለጫ ብለን ካዝኖ ውስጥ የሚያስወጣን ያንን ጠናማ አራፍት የለሽ ሐዋራነት እናፍነዋለን። ወንጌል ድፍረት እንዲኖረን ይነግረናል። እንዲኖረንም እንፈልጋለን። ሳንሰብክ የጌታን ፍቅር እየመሰከረንና በዓለም ላሉ ወጣት ልጆች በሙሉ እጆቻችንን እንዘረጋለን። የወጣት አገልግሎት የተማረ መሆን አቆሞ ታዋቂ ለመሆን ፍቃደኛ ሲሆን ቀስ በቀስ አክባሪ፣ ታጋሽ፣ ተስፋ የሚያደርግ የማይደክምና እርሩ የመሆን ሂደት ነው። ሲኖዱ የኢማዎስ ደቀ መዛሙርትን ምሳሌ በሉቃስ ወንጌል ምዕራፍ 24 ከቁጥር 13 እስከ 35 እንደ ሞዴል እንድንወስድ ሐሳብ አቀርባል። ኢየሱስ በርሱ ላይ የሆነውን ነገር ሁሉ ትርጉም ካልገባችሁ ሁለት ደቀ መዛሙርቶቹ ጋር ይራመዳል። ኢየሩሳሌምን በዚያ ያለው ማህበረሰብ ትቶ ነበር የሚሄዱት። አብራቸው ሊጓዙ በመፈለጉ በመንገዳቸው ተቀላቀለ። ጥያቄ ጠይቆ በትግስት የነርሱን ታሪክ አቀራረብ በደንብ ይዳመጣሉ። በዚያ መንገድ እነርሱ ምን እየመከሩ እንደሆነ እንዲያውቁ ይረዳቸዋል። ከዚያም በፍቅርና በኃይል ቃሉን ለነርሱ ያውጃል። ያዩትን ታሪክ በመጽሐፍ ቅዱስ እይታ እንዲተረጉሙ ይመራቸዋል። ሲመሽም ከነርሱ ጋር እንዲቆይ ያቀረቡለትን ግብዣ ይቀበላል። ምሽታቸው ውስጥ ገባ። ሲናገሩ ሲሰሙት ልባቸው ይቃጠል ነበር። ልቦናቸውም ተከፍተው ነበር። ሂብስቱ በቆረሰ ሰዓትም አወቁት። እነርሱ ራሳቸው ጉዟቸውን ወዲያውኑ በተቃራኒው አቅጣጫ ለመቀየር መረጡ። ወደ ማህበረሰቡ ሄዶ የተነሳውን ጌታ ተመክሯቸውን ለማካፈል ሄዱ። የተለያዩ ታዋቂ ጥብቅ አማኝነት በተለይም መንፈሳዊ የሆኑ ጉዞዎች ኪነታዊ መዋቅሮች ብዙም ለማይመቻቸው ወጣቶችን ይስባሉ። እንዲህ ባለ መንገድ እግዚአብሔርን የመፈለግ ሁኔታ በችግረኛ ወጣቶች ላይ በተለይ ይስተዋላሉ። በሌላውም የህብረተሰብ ክፍሎችም ግን ይስተዋላሉ። ዝቅ ተደርጎ ሊታይ ሳይሆን ሊበረታቱና ሊደገፉ ይገባል። ታዋቂ ቅድስና አምነቱን በህጋዊ መንገድ መኖር ማለት ነው። እንዲሁም የእግዚአብሔር ህዝብ የተልእኮ ክንዋኔ መገለጫ ነው። ምንጭ ክርስቶስ ሕያው ነው በመል አርስት ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ለወጣቶች እና ለጠቅላላው የእግዚአብሔር ሕዝብ ከጻፉት ድህረ ሲኖዶሳዊ ሐዋርያዊ ምክር ከአንቀጽ 231 እስከ 238 ላይ የተወሰደ ነው።
1: የወጣቶች ዓለም ይህ የወጣቶችን መንፈሳዊና ማህበራዊ ህይወት የሚመለከት በየሳምንቱ የሚቀርብላችሁ የወጣቶች ዓለም የተሰኘ ዝግጅት ነው። የወጣቶች

0: አድማጮቻችን የዛሬው የአርብ የነሐሴ 22/2018 ዓመተ ምህረት ለታዊ ስርጭታችን እዚህ ላበቃ።
1: ጥያቄ ወይም ሂስካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን Vatican News Amharic በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።